ሰላ ቆርሶ ላጎረሰው መላ መላ ብድሩን ይከፍላል መላ መላ እድሜ ላገኘ ሰው መላ መላ እንዴት ይረሳል መላ መላ የሰው ወዳጅ

ፍሬሽን ይስጥሩን አላማ አብየት ይገባአለው አላማ ሰርቼ አጥሩን አላማ እንዳት ግልጭላቸው አላማ ወንሽም ቢውሉ አላማ

ልቤ ቆርጥም ተስፋ በደነ ዝዝ እንኳ ቆሜ ባንቀላፋ እንደተለያየ መች እንቀራለን አዲስ አበባ ላ እንገናኛለና